0: ውዱ ነቢይ አለይሂ ሰላቱ ወሰለም የሳቸውን ማንነትና ባህሪ የሚገልጹ አላህ ሱብሃነሁ ወተዓላ የሰጣቸው በርካታ ስሞች ነበሯቸው። ከነዚህም ውስጥ
1: ማሂ النبي الأمي الحاشر العاقل
2: الهادي للصراط المستقيم نبي التوبة نبي الرحمة كرسول صلى الله عليه وسلم الطريق يتوصلنا جو صلوا على رسول الله صلى الله عليه وسلم
0: የኛ ነብይ አለይሂ ሰላቱ ወሰለም ግርማ ሙገሳቸው በጠበቀ መልኩ አረማመዳቸው ፈጠን ፈጠን ያለና ቀልጠፍ ያለ ነበር። سيدنا علي رضي الله عنه يا رسولاتنا عليه الصلاة والسلام من الرمامد سيغلصوتن رسولاتنا عليه الصلاة والسلام سيرامدو كترارا ودتاش قلقل اندميوردسو قلطف يال عينت الرمامد نبراچو اييزوم سيدنا علي كساچو بفيتم هونه كساچو بهالا رسولاتنا عليه الصلاة والسلام ني ميمسل اندم قنجو على يهم بلوال
2: رسولاتنا عليه الصلاة والسلام اجرم رجم من نبرون قمتاچو መካከለኛ ሆኖ ወደ ርዝመት ያደላ ነበር። እንዲሁም የሰውነት ቀለማቸው ቀላ ያለ ሲሆን ወደ ንጣት ያደላ ነበር። እንደዚሁም ረሱላችን አለይሂ ሰላቱ ወሰለም የአይናቸው ብሌን በጣም ጥቁር የሆነና ሽፋሽፍታቸው ደግሞ ረዘም ያለና ሞላ ያለ ነበር።
1: ነብያችን አለይሂ ሰላቱ ወሰለም አፍንጫቸው ሰልካካ ጸጉራቸው ደግሞ ምልጭጭ ያለ ልጫም አልነበረም። እንደዚሁም ደግሞ ክርድድ ያለም አልነበረም። ውበት ያለው ተዘናፍሎ ተከሻቸው ላይ የሚወርድ አይነት ነበር። ነብያችን አለይሂ ሰላቱ ወሰለም ሰውነታቸው ጸጉራማ አልነበረም። ደረታቸው ላይ በሚያምር ሁኔታ በቀጭን የወረደ ጸጉር ነበራቸው።
3: ረሱልላህ
1: ነብያችን አለይሂ ሰላቱ ወሰለም ለቤተሰቦቻቸው በጣም ከማንም በላይ ጥሩ ነበሩ። እንደዚሁም ደግሞ አንድም ቀን እስቶቻቸውን ሰድበው ተቆጥተው ወይ ደግሞ እጃንስተውባቸው አያቆም። እንዲያውም በየቀኑ በየበሮቻቸው ላይ እየቆሙ ደህና አደራችሁ የምትፈልጉት ሐጃ አላችሁ እያሉ እየጠየቁ ነበር የሚሄዱት።
0: የኛ ነብይ አለይሂ ሰላቱ ወሰለም ባለቤታቸው ሰይደቱና አኢሻን የአኢሹ የሁመይራ ብለው አቆላም ጠይጠሯቸው ነበር።
2: እንዲሁም ረሱላችን አለይሂ ሰላቱ ወሰለም ከባለቤታቸው ሶፊያ ጋር ጉዞ ላይ ነበሩ። ና ሶፊያ የነበሩበት መጓጓዣ መስሳታቸው በጣም ቀርፋፋ ስለነበረ ረሱልና ሌሎችም ቀድሟቸው ይሄዳሉ። ግን ረሱል አለይሂ ሰላቱ ወሰለም እየጠበቋቸው ነበር። ና ሶፊያም ዘግይተው ረሱል ጋር ሲደርሱ አለይሂ ሰላቱ ወሰለም ያለቅሳሉ። ያለቀሱትም እንስሳዩ በጣም ቀርፋፋናት ብሎ አብረቱ ተለማቅረብ ነበር። ከዛን ረሱላችን አለይሂ ሰላቱ ወሰለም በተከበረ እጃቸው

ውዱ ነቢይ አለይሂ ሰላቱ ወሰላም ብዙን ጊዜ ሰው ማዘዝ ያወዱ ነበር። ይልቁንስ የራሳቸውን ሐጃ በራሳቸው መፈጸም ይፈልጉ ነበር። ጫማቸውን ይሰፋሉ፣ ልብሳቸውን ይሰፋሉ፣ ፍየልም ያልቡ ነበር። ከዚህ አልፎም ተርፎም ቤተሰቦቻቸውን በስራ ይረዱ ነበር።

0: ረሱላችን አለይሂ ሰላቱ ወሰለም ለሸሪዓ ጉዳይ እንጂ ለራሳቸው ጥቅም አንድ ቀን ተናደው አይቆም። ያአላህ ሱብሃነሁ ወተዓላ ድንበር ሲጣስ እንጂ ለጥቅማቸው ብለውም ተናደው አይቆም።
1: የኛ ነብይ አለይሂ ሰላቱ ወሰለም ሲናደዱ በግንባሮቻቸው መካከለ ያለው ደምስር ጉልቶ ይወጣ ነበር። ምንም እንኳን የ40 ሰው ጉልበት ቢኖራቸው አንድም ቀን ጉልበታቸውን ተጠቅመው ታያቁም ነበር። ይልቁንስ ይቅርባይነታቸው ጉልቶ ይታየ ነበር።
2: ከለታት አንድ ቀን ዘይድ ኢብኑ ሳዓያ የተባለ የአይሁዳ ዓሊም ነበር እና የመጨረሻ ዘመን ነብይ በጣም ታላቅ ነብይ እንደሆነ እንደዚሁም ደግሞ ከንዴቱ ጥበቡ እንደሚቀድም ያቅ ነበር። እና ነብያችን አለይሂ ሰላቱ ወሰለም ላይ የነብይነት ምልክቶቹን በጠቅላላ አይቷል። ምን ሲቀር ንዴታቸውን ጥበባቸው ያሸንፋል የሚለው ምልክት ብቻ ቀርቶት ነበር። እና እቺን ምልክት ለማግኘት ሲል ነብያችን አለይሂ ሰላቱ ወሰለም ጋር ይሄዳል። ከዛ ወዲያ ምንድነው ያደረገው? እና ለነብያችን አለይሂ ሰላቱ ወሰለም የቀን ቀጠሮ አድርገው ብር ያበድራቸዋል ማለት ነው። ካበደራቸው በኋላ ቀኑ ሳይደርስ ይመጣና የተለያዩ ቃላቶችን የሚያዋርዱ ከሰነዘረ በኋላ መጥቶ ልብሳቸውን ጨምድዶ ይይዛቸዋል አንገታቸው ላይ ምልክት እስኪወጣ ድረስ ማለት ነው። በዚህ ጊዜ ዑመር ተናደው ሊገሉት ይነሳል። ይህንን ነቢያችን አለይሂ ሰላቱ ወሰላም በሚያዩበት ጊዜ ዑመርን እንዲረጋጋ እንደዚሁም ደግሞ ያለውን ገንዘብ እንዲመልስ ከነገሯቸው በኋላ ስላስደነገጥከው ደግሞ 20 እፍኝ ቴምር ጨምርለት ብለው ያዛሉ ማለት ነው። ይህንን ያየው ዘይድ ደግሞ ንዴታቸው ጥበባቸውን ይቀድማል የሚለውን የነብይነት ምልክታቸውን ያገኛል። በዚሁ እስልምናን ይቀበላል።
1: የኛ ነቢይ አለይሂ ሰላቱ ወሰላም ራሳቸውን ይንከባከቡ ነበረ። ያንን ውብ ጸጉራቸውንም በቀን በቀን ባይሆንም አልፎ አልፎ ያበጠሩት ነበር።
0: ረሱላችን አለይሂ ሰላቱ ወሰላም የኩሁል ቀን ነበራቸው። ሁሌም ከመተኛታቸው በፊት 3 በቀን ይጀምሩና በእስሚል የተሰራ ኩሁልን ይኳሉ ነበር።
2: ነብያችን አለይሂ ሰላቱ ወሰላም በተፈጥሯቸው በጣም ማራኪ ማዓዛ የነበራቸው ቢሆንም ግን ምን ያደርጉ ነበር? ሽቶ ይጠቀሙ ነበር። ይህም እኛን ለማስተማር ተብሎ ማለት ነው። حتى የነኩት ቦታ ራሱ ሽታው ማዓዛው ለረጅም ጊዜ አይለቅም ነበር።
0: እንዲሁም ጸጉራቸውን በደም ዘይት ይቀቡ ነበር። ያቀቡት ዘይት ጭንቅላታቸው በደም እንዲመጣው በግንባራቸው ላይ ጨርቅም ያስሩ ነበር ረሱላችን አለይሂ ሰላቱ ወሰለም።
2: ለልጆች ፍቅራቸውን የምንገልጽበት ነገሮች ውስጥ ትልቁ ልጆቻችንን ዲን ማስተማራችን ነው። ይህም ሆኖ ነብያችን አለይሂ ሰላቱ ወሰለም ልጆቻቸውን ገና በህፃንነታቸው ዲን ያስተምሯቸው ነበር። እንደዚሁም ደግሞ ምክር ይመክሯቸው ነበር። ምክር ብቻ ሳይሆን በተግባራቸውም ጭምር ብዙ ትምህርቶችን ያስተምሯቸው ነበር።
0: ከቀናት ባንዱ ሰይድና ሐሰን ረዲየላሁ ዐንሁ ህፃን እያሉ ማለት ነው ከሰደቃ ቴምር አንስተው ሊበሉ ሲሉ ረሱላችን አለይሂ ሰላቱ ወሰለም ከእጃቸው ወስደውባቸው ምን አላቸው? የሙሐመድ ቤተሰብ ሰደቃ እንደማይበላት ታቅም እንዴ ብሎ መክሯቸዋል።
1: የኛ ነብይ አለይሂ ሰላቱ ወሰለም ለአባትነታቸው ወደር የሌለው ለልጆቻቸው ምርጥ አባት ነበሩ። ልጃቸው ሰይደቱ ፋጢማ ከውጭ ሲገቡ ረሱላችን

0: አለይሂ ሰላቱ ወሰላም ከተቀመጡበት ተነስተው ይቀበሏቸው ነበር። የልጃቸው የዘይነብ ልጅ ሆነችውንም ህፃኗን ልጅም አቅፈዋት ይሰግዱም ነበር። ነብያችን አለይሂ ሰላቱ ወሰላም በአንድ ጊዜ ከጦርነት ሲመለሱ ከሰሃቦቻቸው ፈንጠር ብለው ሰሃቦቹ ቀይሉላ ሲተኙ እሳቸውም በአንድ ጎን ያርፋሉ። በዚህ ጊዜ አንድ ሙሽሪክ ይመጣና ሰይፉን አንስቶ እስኪ አሁን ማን ነው ከኔ የሚያድን ይላቸዋል። ነብያችን አለይሂ ሰላቱ ወሰላም በተረጋጋ መንፈስ አላህ ብለው ይመልሱለታል። ወዲያውኑ ባለበት ድርቅ ብሎ ሰይፉ ይወድቃል። መልሰው እሳቸው ያንን ሰይፍ ያነሱና አንተ ነህ እስቲ ከኔ አሁን ማን ነው የሚያድን ይሉታል። ያኔ ሰውየው ምን ይላል? ማህሪነቱና እንደዚሁም ደግሞ ጥበብነቱ ያድነኛል አላቸው። ነብያችን አለይሂ ሰላቱ ወሰላም ወደ ጎሳዎቹ ተመለስ ብለው ሰደዱት።
1: የኛ ነብይን አለይሂ ሰላቱ ወሰላም የጧይፍ ህዝቦች ደማቸው ከሰውነታቸው አልፎ መሬት ላይ እስከሚፈስ ድረስ ደብድበዋቸው አላህ ሱብሃነሁ ወተዓላ በመላእክቶች አማካኝነት ረሱላችን አለይሂ ሰላቱ ወሰላም ፍላጎታቸው ከሆነ ህዝቦቹን እንዲያጠፋላቸው ቢጠየቁም የኛ ነብይ አለይሂ ሰላቱ ወሰላም ግን ከነዚህ ዘር ማንዘር ውስጥ አላህን የሚፈራ ሰው ሊመጣ ይችላልና አታጥፏቸው አሉ።
2: ረሱላችን አለይሂ ሰላቱ ወሰላም ለሰሃባቶች ብሎ ብዙ መስዋዕቶችን ከፍሏል። ከእናት የበለጠ ፍቅርና እንክብካቤን ይሰጣቸው ነበር። አላህ ሱብሃነሁ ወተዓላ የመዲናን ጠጠር በሙሉ ወርቅ ላርግልህ የተባሉ የኛ ነቢይ አለይሂ ሰላቱ ወሰላም ከራሳቸው ጥቅም የሰውን በማባስ ለሰው በመስጠት አንድ ቀንም ሁለት ቀንም ሶስት ቀንም ሳይበሉ ያደሩበት ቀናቶች ነበሩ። የኛ ነብይ ሶለላሁ ዐለይሂ ወሰለም
0: ምን ይሄ ብቻ ነብያችን ዐለይሂ ሰላቱ ወሰለም ወሳኔዎችን ሲወስኑ ሰሃባዎቻቸውን እያማከሩ ነበር። የጦርነት ጉዳይ ይሁን እንደዚሁም ደግሞ ሌሎች ጉዳዮችም በሚኖሩ ጊዜ ሰሃቦችን ሰብሰብ በሉ በማለት ያማከሯቸው ነበር። እንደዚሁም ደግሞ አስተያየቶችን ሲሰጡ ወይንም ደግሞ ሐሳቦችን ሲያቀርቡ ከሐሳቦች ከቀረቡት መሐከል ምኑን ነበር የሚመርጡት? ቀለል ያለውን ነበር የሚመርጡት። የኛ ነቢይ ከእናት በላይ ሩህሩህ ስለነበሩ ማለት ነው።
1: የኛ ነቢይ አለይሂ ሰላቱ ወሰላም ለሰሃበቶች ብዙ የሚባሉ ለታም ቢውሉላቸው ትልቁና ዋነኛው ግን ያስተሳሰራቸው የነበረው ከነበሩበት የጨለማ ህይወት አምጥተው ወደ ብርሃናማው ዲነል ኢስላም ስለመሯቸው ነበር። ለዚህም ሰሃባቶች ለረሱላችን አለይሂ ሰላቱ ወሰላም ህይወታቸውን እስከ መስጠት ይደረሱት። ውዱ ነቢይ አለይሂ ሰላቱ ወሰላም ከሀያ በላይ የሚሆኑ ጦርነቶችን ተሳትፏል። የመጀመሪያው ጦርነታቸው የነበረው የበድር ዘመቻ ሲሆን ኸይበር፣ ኸንደቅና ኡሁድ ከብዙዎቹ ጥቂቶቹ የተሳተፉባቸው ዘመቻዎች ናቸው።
2: ረሱላችን አለይሂ ሰላቱ ወሰላም በጣም ጀግና ከመሆናቸው የተነሳ ሰሃባቶች ደፋር የሚባሉ ሰሃባቶች እንኳን በጦርነት መሃል ላይ ከረሱል አለይሂ ሰላቱ ወሰላም ጀርባ በመሆን ይሸሸጉ ነበር። እንዲሁም ተዋጊዎች በፈረስ በሚዘምቱበት ሰዓት ረሱላችን ግን አለይሂ ሰላቱ ወሰላም በበቅሎም የዘመቱበት ጦርነት ነበር።
0: ጀግናው ነብያችን አለይሂ ሰላቱ ወሰላም ምንም ያህል ጀግና ቢሆኑ እንኳን ለጦርነት በደንብ ይታጠቁ ነበር። ሀታ የጦር መከላከያ ልብሳቸውን አንድም ሁለት አድርገው ደርበው ነበር የሚለብሱት። ለጦርነት የሚታጠቋቸው ከአምስት በላይ መሳሪያዎችም ነበራቸው። ዛቱል ፈድልና ዛቱል ዊሻህ የሚባሉት እንደ ምሳሌ ይጠቀሳሉ።
1: የእኛ ነቢይ አለይሂ ሰላቱ ወሰላም የሰይፋቸው መያዣ አናቱ ከብር የተሰራ ነበር። ረሱላችን አለይሂ ሰላቱ ወሰላም ብዙ ሰይፎች የነበሯቸው ቢሆንም ከዛ ውስጥ ግን ዙልፊቃርና አልቀዲብ የተሰኙ ሰይፎቻቸው በምሳሌነት ይጠቀሳሉ።
2: የሚገርመው ነገር ግን ረሱላችን አለይሂ ሰላቱ ወሰላም በጀግንነት ብዙ ጦርነት ላይ ቢሳተፉም አንድ ሰው እንጂ አልገደሉም።
0: አዎ፣ ለዚህም ነው ሻፊዒ ረዲየላሁ አንሁ ለነቢያችን አለይሂ ሰላቱ ወሰላም የተሰጡ ሙዕጂዛዎች ከእሳቸው በፊት የነበሩት አንቢያዎች አይነት ሙዕጂዛ ወይንም ደግሞ የተሻለ ነው ያሉት።
2: ረሱላችን አለይሂ ሰላቱ ወሰላም አንድ ቀን 400 ሰዎች ይመጡና ምግብ ይጠይቋቸዋል። የዛኔ ከዑመር ጋር ነበሩ ረዲየላሁ አንሁ። ዑመር ምን ይላቸዋል? ዑመር ተነሳና ምግብ ስጣቸው። ዑመር ደግሞ ይገረሙና ያ ረሱላላህ ለቤተሰቦች እንጂ ለሌላ የሚበቃ ብዙ ቴምር እኮ የለኝም ሲላቸው ደግሞ ተነስና ስጣቸው ይላሉ ረሱል አለይሂ ሰላቱ ወሰላም። ዑመርም የረሱልን አለይሂ ሰላቱ ወሰላም ትእዛዝ በማክበር ቴምር ያስቀመጡበትን ክፍል በሚከፍቱበት ሰዓት ህፃን ግመል የሚያክል ክምር የነበረው ቴምር ያገኛሉ። በመገረምም ይሄኛው ቴምርን እያወጡ ለ400 ሰዎች ይሰጣሉ። ያ ሁሉ ሰው ቢበላበት እንኳን ቴምሩ ምንም ንቅንቅ አላለም። የዛኔ አቡበከር ረዲየላሁ ዐንሁ ምን አላቸው? አንተ ዝም ብለህ የረሱልን ዐለይሂ ሰላቱ ወሰላም ትእዛዝ አትቀበልንም? አላቸው። ዑመርም አዎ እቀበላለሁ አሉ። ሰምዓን ወጣዓን።
1: የሰው ልጅ ግማሽ የሚሆነው ቆንጆና ነብዩላህ ዩሱፍ ጋር እንዳለ ተነግሮናል። ነብዩላህ ዩሱፍ እጅግ በጣም ውብና ቆንጆ ነበሩ። ረሱላችን አለይሂ ሰላቱ ወሰላምም ከነብዩላህ ዩሱፍ በበለጠ እጅግ ውብ ነበሩ። ነገር ግን ግርማ ሞገሳቸውና ኃይባቸው ውበታቸውን ደብቆት ነበር። የታላቁ ነብይ አለይሂ ሰላቱ ወሰላምም ቆንጆና ሰሃበቶች ሲገልጹት ፊታቸው ከፀሐይ ያበራ ነበር ብለዋል።
0: አዛኙ ነብያችን ሰለላሁ ዐለይሂ ወሰለም እንኳን ለሰው ለእንስሳ እንኳን እንድንራራ አስተምረውናል። እንስሳቶችን ፊታቸው ላይ መምታት፣ መጉዳት ወይንም ደግሞ በእሳት ማቃጠልን ከልክለውናል።
2: ከእናቶቻቸው ተለይቶ ማይችል መኖር የማይችሉ ህፃናት እንስሳቶችንም መለየት ከልክለውናል ረሱላችን አለይሂ ሰላቱ ወሰለም። ይሄ ብቻ ሳይሆን ያለ ምክንያት እንስሳቶችንም ለጫወታው ብሎ መግደልም ከልክሏል የኛ ነብይ አለይሂ ሰላቱ ወሰለም። እንስሳቶችም እሳቸው ጋር የመጡ አቤቱታ ያቀርቡ ነበር። አንድ ቀንም ወፍ ረሱል ዘንድ መጣ። ያ ረሱላህ ልጆቼን ወሰዱብኝ ትላቸዋለች። ረሱልም አለይሂ ሰላቱ ወሰለም ወደ ሰሃበቶች በመዞር ማን ነው ያደረገው ሲሉ አንድ ሰሃቢ እኔ ነኝ አለ። ረሱልም አለይሂ ሰላቱ ወሰለም መልስላት ብሎ አዘዙት።
1: አዛኙ ነብይ አለይሂ ሰላቱ ወሰለም ውዱ ሊያረጉ ያቀረቡትን ውሃ ለአንዲት ድመት ያጠጧታል። ከዛም በኋላ ደግሞ እሷ አጠጥታ በተረፈው እሳቸው ውዱ አድርገዋል።
2: ረሱላችን አለይሂ ሰላቱ ወሰለም እድሜያቸው 35 እያለ አንዲት ሴት እጣን ለማጨስ እሳት ይዛ ወደ ካዕባ ትመጣለች። ይህ እሳት የካዕባን ጨርቅ ያቀጣጥለዋል። ይህን ጊዜ ካዕባ ይዳከማል፣ እንዲሁም ጎርፍ ይመጣና የበለጠ የካዕባን ግንብ ያዳክማል።
1: የዛን ጊዜ ቁረሾች በድጋሚ ካዕባን ለመገንባት ተገደዱ። ጎሳዎችም እርስ በራሳቸው ተጋግዘው ካዕባን መገንባት ጀመሩ። በግንባታ ላይ ያለ ግን አንድ ክስተት ተከሰተ። ይህም ክስተት ሐጀሩል አስወድን ማን ያስቀምጠዋል በሚል ምክንያት በጎሳዎች መካከል እርስ በርስ አለመግባባት ተፈጠረ። ይህ አለመግባባትም ሊገዳደሉም እስከ መፈለግ ደርሰው ነበር። አቡ ኡመያም ወደ መስጂዱ መጀመሪያ የሚገባ ሰው ይዳኘን ይላል።
0: መጀመሪያ የገቡትም ነቢያችን አለይሂ ሰላቱ ወሰላም ነበሩ። ጨርቅ ተዘርግቶ በየጎሳው አንዳንድ ሰው ጫፍጫፉን እንዲይዝና ድንጋዩን እሳቸው አንስተው ሐጀሩል አስወድን እሳቸው አንስተው ጨርቁ ላይ አስቀምጡ። ከዛ ሁሉም ይዘው ወደ መቀመጫ ቦታ አስጠጉ። ነቢያችን አለይሂ ሰላቱ ወሰላም በተከበረቸው እጃቸው አንስተው ቦታው ላይ አስቀመጡት። በዚህም ሁኔታ በሰላም ግንባታቸውን ቀጠሉ።
2: ረሱላችን አለይሂ ሰላቱ ወሰላም አንድ ቀን ወንድሞቼን ባየሁ ኖሮ ሲሉ ሰሓበቶችም ያ ረሱላላህ እኛ የእርሶ ወንድም አይደለንም አሉ። ረሱልም ናሉ አለይሂ ሰላቱ ወሰላም በል አንቱም አስሓቢ እናንተ ጓደኞቼ ናችሁ ሰሓበቶቼ ናችሁ አሉ ረሱል አለይሂ ሰላቱ ወሰላም። ወንድሞቼ ደግሞ ከኔ በኋላ የሚመጡ በእናታቸው በአባታቸው ባላቸው ነገር ሁሉ መስዋዕት አድርጎ እኔም ማየት የሚፈልጉ ናቸው ብሎ ረሱላችን አለይሂ ሰላቱ ወሰላም መለሱላቸው።

0: አዛኝነታቸው ከናተም ይበልጥ ነበር።
1: ረሱላህ የጥሩ ስነ ምግባር ባለቤት
2: የመጨረሻው ነብይ ሆኑት። በባህሪም ሆነ በመልክ አቸካጣላቸው።
0: እንኳን ለነብያችን ሰለላሁ ዐለይሂ ወሰለም የመውሊድ በዓል በሰላም አደረሳችሁ።
1: እንኳን አደረሳችሁ።
2: ከስጦታዎች ሁሉ በላጭ ለሆኑት ለረሱላችን ዐለይሂ ሰላቱ ወሰላም ልደት በዓል እንኳን አደረሳችሁ።